የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 17 2019 ዓ.ም ምረት የመስቀል በዓል ልዩ ስርጭታችንን ነው። እንኳን ሁላችንንም ለጌታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሰን በሰላም አደረሳችሁ ለማለት እንወዳለን። ለሀገራችን ሰላምን አንድነትንና በረከትን ይሰጥልን ዘንድ ጸሎታችንና ምኞታችን ነው። የዛሬውን የእሁድ የመስከረም 17 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል 3 ስርጭታችን ደግሞ የመስቀል በዓልን የተመለከተ አንድ ልዩ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ሊጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 3 ከቁጥር 13 እስከ 17 ላይ እንደተገለጸው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም የሰው ልጅ ነው። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁም የሰው ልጅ መሰቀል ይገባዋል። በርሱ የሚያምን ሁሉ የዘላለም ሕይወት ይኖረው ዘንድ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን። ነዋሪ ሦስትነታቸውንም

የተወደዳችሁ ወንድሞቼና እህቶቼ እንኳን ለመስቀል በዓል በሰላም አደረሳችሁ። በአራተኛው መቶ ክፍለ ዘመን በኢየሩሳሌም በቅድስት ሌኒ አማካይነት በእንጨት የተሰራ ኢየሱስ ተሰቅሎበት የነበረ መስቀል መገኘቱንና በንጉሠ ነገሥት ኢራክሊዮስ ወደ ቅድስት ከተማ የተመለሰውን ቅዱስ መስቀሉን በማሰብ ዛሬ ቤተ ክርስቲያን የመስቀል ክብረ በዓልን ታከብራለች። ግን ዛሬ ይህንን በዓል ማክበር ለእኛ ምን ትርጉም አለው ብለን ልንጠይቅ እንችል ይሆናል። በመስዋዕተ ቅዳሴ ጊዜ የተነበበው ቅዱስ ወንጌል ይህንን እንድንረዳ ያስችለናል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17 ላይ እንደተገለጸው ትዕይንቱ የተከናወነው በሌሊት ነው። ከአይሁድ መሪዎች አንዱ የሆነው ኒቆዲሞስ፣ ቅንና አእምሮ ያለው ሰው፣ የዮሐንስ ወንጌል ምዕራፍ 7 ከቁጥር 50 እስከ 51 ላይ እንደተገለጸው ኢየሱስን ሊያገኘው ወጣ። ብርሃንን እንዲሁም የሚመራውን መንገድ የሚያሳየውን አካል ይፈልጋል። እግዚአብሔርን ፈልጎ የናዝሬቱን ጌታ እርዳታ ጠየቀ። ምክንያቱም እርሱ አስደናቂ ምልክቶች የሚያደርግ ነቢይ መሆኑን ያውቃልና። ጌታ ተቀብሎታል፣ ያዳምጠዋል። በመጨረሻም በእርሱ የሚያምን ሁሉ የዘላለም ሕይወት ይኖረው ዘንድ የሰው ልጅ ተሰቃይቶ ሞቶ ከሞት መነሳት እንዳለበት ገለጠለት። የዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ እንደተገለጸው አክሎም በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተገለጸው በማለት ይናገራል። ምናልባት በአሁኑ ጊዜ የነዚህን ቃላት ትርጉም ሙሉ በሙሉ ያልተረዳው ኒቆዲሞስ ከስቅለቱ በኋላ የአዳኙን አካል ለመቅበር በሚዘጋጅበት ጊዜ በእርግጠኝነት እነዚህን ቃላት ሊረዳ ይችላል። የዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ እንደተገለጸው እግዚአብሔር የሰውን ልጅ ለመበጀት ሰው ሆኖ በመስቀል ላይ እንደ ሞተ ይረዳል። ኢየሱስ ስለዚህ ጉዳይ ለኒቆዲሞስ የነገረው ከብሉይ ኪዳን የተነገረውን ታሪክ በማስታወስ ነው። ኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9 ላይ ያለውን መመልከት ይቻላል። እስራኤላውያን በምድረ በዳ ሳሉ በመርዛማ እባብ ተነድፈው ሲሞቱ ሙሴ የእግዚአብሔርን ትእዛዝ በመቀበል በሠራውና በእንጨት ላይ የሰቀለውን የነሐስ እባብ በመመልከት ድነዋል ይለናል መጽሐፍ ቅዱሳችን። እግዚአብሔር ራሱን ለእኛ በመግለጥ አዳነን። እርሱን አጋር፣ መምህራችን፣ ሐኪም፣ ወዳጃችን አድርጎ በማቅረብ ለእኛ እንኳን በቅዱስ ቁርባን የሚቆረስ እንጀራ ሆነ። ይህንንም ሥራ ለመፈጸም ሰው ከፈጠራቸው ጨካኝ የሞት መሣሪያዎች አንዱ ማለትም መስቀልን ተጠቅመዋል። ዛሬ መስቀሉን ከፍ ከፍ አድርገን የምናከብረው በዚህ ምክንያት ነው። እግዚአብሔር ለእኛ መዳን ሲል ተሸክሞ ከሞት መንገድ ወደ ሕይወት መሣሪያነት ለወጠው። ከእርሱም ምን ሊለየን እንደማይችል ያስተማረን ታላቅ ፍቅር ነውና። ወደ ሮም ሰዎች ምዕራፍ 8 ከቁጥር 35 እስከ 39 ላይ እንደተጠቀሰው እናም የእርሱ ፍቅር ከኃጢአታችን የላቀ ነው። በመስከረም 17 2018 ዓ ም በኢትዮጵያ የምትገኘው ቤተ ክርስቲያን የቅዱስ መስቀል ክብረ በዓል እያከበረች ትገኛለች። አንዳንድ ክርስቲያን ያልሆኑ ሰዎች ለምን መስቀልን ከፍ ከፍ ታደርጋላችሁ ብሎ ሊጠይቁን ይችሉ ይሆናል። የኢየሱስን መስቀል ከፍ ከፍ እናደርጋለን፣ ምክንያቱም በርሱ እግዚአብሔር ለሰው ልጆች ያለውን ፍቅር ሙሉ በሙሉ ገልጧል። የዮሐንስ ወንጌል በዛሬው የቅዳሴ ሥርዓት ውስጥ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይለናል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተገለጸው በማለት የሚያስገነዝበን ይህንኑ ነው። አብ እኛን ለማዳን ወልድን ሰጠ። ይህም የኢየሱስን ሕማማት ሥቃይና የመስቀል ላይ ሞት አስከትሏል። ለምን ብለን ልንጠይቅ እንችል ይሆናል። የመስቀል ላይ ሞት ለምን አስፈለገ ብለን ልንጠይቅም እንችል ይሆናል። በባርነት እንድንገዛ ያደረገን የክፉ ነገር አስከፊነት ክብደት የሚገልጽ ስለሆነ ነው። የኢየሱስ መስቀል ሁለቱንም ነገሮች ይገልጻል። ሁሉንም አሉታዊ የክፋት ኃይሎችና ሁሉንም የዋህ የሆነውን የእግዚአብሔርን ምሕረት ቻይነት ያሳያል ወይም ይገልጻል።
መስቀሉ የክርስቶስን ውድቀት የሚወስን ይመስላል። ነገር ግን በእውነቱ ድሉን ያመለክታል። በቀራንዮ ላይ ያፌዙበት የነበሩት የእግዚአብሔር ልጅ ከሆንክ ከመስቀል ውረድ አሉት፣ የማቴዎስ ወንጌል ምዕራፍ 27 ቁጥር 40 ላይ እንደተገለጸው። ነገር ግን ተቃራኒው እውነት ነበር። በትክክል ኢየሱስ የእግዚአብሔር ልጅ ስለነበር እርሱ እዚያ በመስቀል ላይ ሆኖ ለአብ የፍቅር ዕቅድ መጨረሻ ታማኝ መሆኑ ነው። በዚህም ምክንያት እግዚአብሔር ኢየሱስን አከበረው ይለናል ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ እንደተገለጸው። ለእርሱ የአጽናፈ ሰማይ ንግሥናን አጎናጸፈው። ኢየሱስ በተቸነከረበት መስቀል ላይ ስንመለከት የፍቅር ምልክትን ለእያንዳንዳችን ያለውን ወሰን የለሽ የእግዚአብሔር ፍቅርና የመዳናችን ምንጭ እናሰላስላለን። ዓለምን ሁሉ ያቀፈ የእግዚአብሔር ምሕረት ከመስቀል የመነጨ ነው። በክርስቶስ መስቀል ክፉ ተሸነፈ፣ ሞት ተሸንፏል፣ ሕይወት ተሰጠን፣ ተስፋ ተመለሰ። ይህ አስፈላጊ ነው። በክርስቶስ መስቀል በኩል ተስፋ ወደ እኛ ተመለሰ። የኢየሱስ መስቀል አንድ እውነተኛ ተስፋችን ነው። ለዚህም ነው ቤተ ክርስቲያን ቅዱስ መስቀልን ከፍ ከፍ የምታደርገው። እናም እኛ ክርስቲያኖች ለዚህ ነው በመስቀሉ ምልክት ራሳችንን የምናማትበው የምንባርከው። ይህም ማለት መስቀሎችን ሁሉ ከፍ አናደርግም፣ ነገር ግን የክብር የሆነውን የክርስቶስን መስቀል የእግዚአብሔር ታላቅ ፍቅር ምልክት፣ የመዳናችንና ወደ ትንሣኤ የሚወስደውን መንገድ ምልክት ነው ከፍ ከፍ የምናደርገው። ይህ ተስፋችን ነው። ቅዱስ መስቀሉን እያሰብንና እያከበርን ሳለ በክርስቶስ በማመናቸው ምክንያት እየተሰደዱና እየተገደሉ ያሉ ብዙ ወንድሞቻችንንና እህቶቻችንን በስሜት እናስባለን። ይህ የሚሆነው በተለይም የእምነት ነጻነት እስካልተረጋገጠ ወይም ሙሉ በሙሉ ባልተረጋገጠበት በማንኛውም ቦታ ነው። ሆኖም ግን በመሠረታዊ ደረጃ ነጻነትንና ሰብአዊ መብቶችን በሚያስጠብቁ አገሮችና አካባቢዎችን ቢሆን፣ በተግባር ግን አማኞችና በተለይም ክርስቲያኖች እገዳዎችና አድሎዎች በሚገጥሙበት ጊዜ ይከሰታል። ስለዚህ ዛሬ እናስታውሳቸዋለን እና በልዩ ሁኔታ እንጸልይላቸዋለን። በቀራንዮ በመስቀሉ ስር ድንግል ማርያም ነበረች። የዮሐንስ ወንጌል ምዕራፍ 19 ከቁጥር 25 እስከ 27 ላይ እንደተገለጸው ሁላችንም የክርስቶስን መስቀል የፍቅርና የማዳን ምልክት ሁልጊዜ ለማወቅና ለመቀበል እንድንችል የቤተ ክርስቲያኗን የአሁንና የወደፊት ሁኔታን አደራ ለክርስቶስ መስቀል እናቀርባለን። እንግዲያውስ ከልጇ ጎን በቀራንዮ ያለች እናት በማርያም አማላጅነት የእርሱ የመዳን ፍቅር ስር ሰዶ በውስጣችን ያድግ ዘንድ እኛም እርሱ እንዳደረገው እርስ በርሳችን እንዴት አንዳችን ለአንዳችን መሰጣጣት እንደምንችል እናውቅ ዘንድ እርሷ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 17 2019 ዓመተ ምህረት የመስቀል በዓል ልዩ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል የመስቀል በዓልን አስመልክተን ያዘጋጀነውን አንድ ልዩና ወቅታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። ይህንን ዝግጅት ወደ እናንተ አድማጮቻችን የሚያደርሰው ባልደረባችን ዮሐንስ መኮንን ይሆናል። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: የመስቀል በዓል በዓመት ሁለት ጊዜ ይከበራል። አንደኛው በመስከረም 17 ቀን የሚከበር ሲሆን ሁለተኛው ደግሞ መጋቢት 10 ቀን ይከበራል። ይህ ሁለተኛው በዓል ተረክቦተ መስቀል ይባላል። ዕፀ መስቀል በንግሥት ኢሌኒ ትጋት በኢየሩሳሌም እንደተገኘ በታሪክ ይታወሳል። የመጀመሪያው በዓል መስቀል ክቡር ይባላል። ዕፀ መስቀልን ከወሰዱት አርማውያን እጅ ወደ ክርስቲያኖች እጅ እንደተመለሰ ከታሪክ ማህደር ይታወሳል። በተለይ ግን ለእኛ ለኢትዮጵያውያን ዕፀ መስቀል ለመጀመሪያ ጊዜ ወደ አገራችን ሲገባ ሕዝባችን በታላቅ ክብርና ሥነ ሥርዓት እንደተቀበለው የሚታወስ በዓል ነው። ዮም መስቀል ተሰብሃ አሃው አብርሃ፣ መስቀል ቤዛነ፣ መስቀል ጽንስነ፣ መስቀል መድኃኒተ ነፍስነ፣ ዛሬ መስቀል ከበረ፣ ለወንድሞች አበራ፣ ቤዛችን ኃይላችንና የነፍሳችን መድኃኒት። የመስቀል በዓል የደህንነታችን ታሪክ ያሳስበናል። ስለ እኛ የሞተውን ጌታችን ኢየሱስ ክርስቶስን ያስታውሰናል። ደህንነታችን በመስቀል ነው የተገኘው። ጌታችን ከኃጢአት ሊያድነን ሲፈልግ በሌላ ቀለል ያለ መንገድ ከሚያድነን ይልቅ በባርነት ውርደትና ሥቃይ በተመላበት መንገድ በመስቀል አዳነን። በፍቅራችን ተስቦ መለኮታዊ ማዕረጉን ተገፎ ውርደትና ድህነትን ተቀብሎ በመስቀል ላይ ስለ እኛ ደሙን አፈሰሰ። ስለ ኃጢአታችን ካሳ ተላልፎ ተሰጠ። መድኃኔ ዓለም ኢየሱስ ክርስቶስ ስለ እኛ በእንጨት መስቀል ተሰቅሎ ሕይወቱን ለሰማያዊ አባቱ ከሰዋ በኋላ እኛ ከሰይጣን ባርነት ነፃ ወጥተናል። የመንፈስ ነፃነትን ተጎናጽፈናል። ኢየሱስ ክርስቶስ ከጨለማ ወደ ብርሃን፣ ከኃጢአት ወደ ጽድቅ ለመሸጋገር አብቅቶናል። በመስቀል ለመንፈሳችን የሚያስፈልግ ሰማያዊ ተስፋ፣ ደስታ፣ ሰላምና ኃይል መጣልን። ሐዋርያው ቅዱስ ጳውሎስ በመስቀል ስለተገኙ ፍሬዎች፣ ደህንነትና ሌሎችም ጸጋዎች እያሰበ ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ በቀር ሌላ ትምክህት ከእኔ ይራቅ ይል ነበር። ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 እኛም እንዲህ ብለን እንመስክር። ምክንያቱም መስቀል ከረጅም ጊዜ ጀምሮ እንመኘው የነበረ ደህንነታችንን አምጥቶልናል። መንፈሳዊ ሀብትና ክብር ሰጥቶናል። ይኸውም በፍጹም የሚያስደስትና የሚያኮራ ነው። በመንፈሳችን ተደስተን ክርስቶስ ሆይ በተቀደሰ መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን እናመሰግንህማለን እያልን ኢየሱስን እናመስግነው። ኢየሱስ ክርስቶስ በጣም ስለሚወደን ከባድ በሆነ ብርቱ ሥቃይ ሊያድነን ፈለገ። እርሱ ቅዱስ ሕይወቱን አሳልፎ እስኪሰጠን ከመጠን በላይ እንደወደደን እኛም የምንወደው ከሆንን መስቀሉን ተሸክመን እርሱን መከተል አለብን። ሐዋርያው ቅዱስ እንድርያስ በመስቀል ላይ ከመሰቀሉ በፊት ከጌታ አካል ክፍል ክብር የተቀበልክ ጣፋጭ መስቀል ሆይ፣ ክቡርና ብሩህ ዛብ፣ በንጉሥ ካባ የተሸለምክ ሰላም ላንተ ይሁን እያለ ሊያሰቃየው ተዘጋጅቶ የነበረውን ዕፀ መስቀል በደስታ ተቀበለው። እኛም በሕይወታችን የሚገጥመንን መስቀል እንደዚህ ባለ የእምነት መንፈስ ልንቀበለው ይገባናል። ጌታችን ኢየሱስ ክርስቶስ ሊከተለኝ የሚወድ ሁሉ መስቀሉን ተሸክሞ ይከተለኝ ይለናል። የሉቃስ ወንጌል ምዕራፍ 9 ቁጥር 23 በእውነት የእርሱ ተከታዮች ከሆንን መስቀሉን ተሸክመን ልንከተለውና በመስቀል መንገድ የማለፍ የእምነት ግዴታ አለብን። አለበለዚያ ግን የእርሱ አይደለንም። መዳን ቀላል እንዳልሆነ እንገንዘብ። ሕይወታችን ጨለማ፣ ሥቃይ፣ ምክራ የሞላበትና ተስፋ የሚያስቆርጥ ሆኖ ከተሰማን የክርስቶስን መስቀል እናስብ። ያን ጊዜ ብርሃንና ኃይልን እናገኛለን። በክርስቶስ መስቀል ፈተናን ለማሸነፍ የሚረዳን በጽድቅ መንገድ የሚመራን ጸጋ ልናገኝ እንችላለን። ስለዚህ ዘወትር በጋለ መንፈስ መስቀሉን እናስብ። የዘላለማዊ ሕይወትና ቀጥተኛ መንገድም ይህ ብቻ ነው።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 17 2019 ዓ.ም የመስቀል በዓል ልዩ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ኢየሱስ ክርስቶስ በመስቀል ላይ በነበረበት ወቅት በመጨረሻው ሰዓት ላይ የተናገራቸውን ሰባቱን ቃላት ወይም አረጋዎችን የተመለከተ አንድ ልዩ ዝግጅት አሁንም ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

በካቶሊክ ቤተ ክርስቲያን እምነት ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል የኢየሱስን መስዋዕትነትና በኃጢአትና በሞት ላይ ያደረገውን ድል ያሳያል። ይህም የእግዚአብሔርን የማዳን ዕቅድ ጥልቅ ፍቅርና ጥበብን ይወክላል። ይህም የክርስቶስን ሥቃይና ለሰው ልጆች ኃጢአት ስርየት የተሰቀለበትን ምሳሌያዊ ማሳሰቢያ ሆኖ ያገለግላል። መስዋዕትነቱም በመንፈስ ቅዱስ አማካይነት ለዘላለም ይኖራል። ኢየሱስ ክርስቶስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገራቸው 7 ቃላት ተራ ቁጥር 1 አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ እንደተገለጸው። በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ አግኝቶ ያዙትና መስቀሉን ጭነውበት ከኢየሱስ በኋላ እንዲሄድ አደረጉት። ከሕዝቡ እጅግ ብዙ ሰዎችና ደረታቸውን እየመቱ የሚያለቅሱለት ብዙ ሴቶች ተከተሉት። ኢየሱስ ግን ወደ እነርሱ ዞር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔ ታለቅሱልኛላችሁን? ይልቁኑ ለራሳችሁና ለልጆቻችሁ አልቅሱ። መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚባልበት ጊዜ እነሆ ይመጣልና፣ በዚያን ጊዜ ተራሮችን በላያችን ላይ ውደቁ፣ ኮረብቶችንም ሰውሩን ማለት ይጀምራሉ። በእርጥብ እንጨት ላይ እንዲህ የሚያደርጉ ከሆነ በደረቀውስ ላይ እንዴት ይሆን? ሌሎችንም 2 ክፉ አድራጊዎችንም ከእርሱ ጋር ለመግደል ይዘውት ሄዱ። ቀራንዮ ወደሚባል ስፍራ በደረሱ ጊዜ እርሱን ክፉ አድራጊዎችንም አንዱን በቀኙ አንዱን በግራ በኩል ሰቀሉት። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ኢየሱስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገረው 2ኛው ቃል እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ እንደተገለጸው። ከተሰቀሉት ክፉ አድራጊዎችም አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። 2ኛው ግን መልሶ አንተ እንደዚህ ባለ ፍርድ ላይ ሳለ እግዚአብሔርን ከቶ አትፈራምን? እኛ ስላደረግነው የሚገባንን እየተቀበልን ነው። በእኛ ላይ የተወሰነው ትክክለኛ ፍርድ ነው። ይህ ሰው ግን ምንም ክፋት አልሰራም ብሎ ገሰጸው። ኢየሱስንም በመንግሥት ስትመጣ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ የተናገራቸው የመጨረሻ 7 ቃላት 3ኛው እነሆ ልጅሽ እናትህ እነኋት የዮሐንስ ወንጌል ምዕራፍ 19 ቁጥር 16 እና 17 ላይ እንደተገለጸው። ስለዚህ እርስ በርሳቸው ለማን እንደሚሆን ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቅዱስ ቃል ይፈጸም ዘንድ ነበር። ወታደሮቹም እንዲያደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት፣ የቅልዮጳ ሚስት ማርያም እንዲሁም መግደላዊት ማርያም ቆመው ነበር። ኢየሱስም እናቱንና ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት ሆይ እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩን እናትህ እነኋት አለው። ኢየሱስ በመስቀል ላይ ሆኖ ከተናገራቸው 7 የመጨረሻ ቃሎች መካከል 4ኛው አምላኬ አምላኬ ለምን ተውከኝ የሚለው ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ እንደተገለጸው ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት አካባቢ ኢየሱስ ኤሊ ኤሊ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያ ቆመው ከነበሩት ሰዎች አንዳንዶቹ ሰምተው ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠና ሰፍነግ ወስዶ የወይን ሆምጣጤ የሞላበት በመቃም አስሮ አጠጣው። የተቀሩት ግን ተወው፣ ኤልያስ መጥቶ ያድነው እንደሆነ እንያሉ። ኢየሱስ እንደገና በታላቅ ድምፅ ጮኾ መንፈሱን ሰጠ። ኢየሱስ በመስቀል ላይ ሆኖ ከተናገራቸው የመጨረሻ 7 ቃላቶች ውስጥ 5ኛው ተጠማው የሚለው ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ እንደተገለጸው ከዚህም በኋላ ኢየሱስ ከወዲሁ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቅዱስ ቃል ይፈጸም ዘንድ ተጠማው አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፈነግ ሞልተው በሁሶጵ አድርገው ወደ አፉ አቀረቡለት። ኢየሱስ በመስቀል ላይ ሆኖ
በመጨረሻው ሰዓት ላይ ከተናገራቸው ሰባት ቃላት መካከል ስድስተኛው ተፈጸመ የሚለው ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንደተገለጸው ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ፣ ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ በመጨረሻው ሰዓት ላይ ከተናገራቸው ሰባት ቃላቶች ውስጥ የመጨረሻው እና ሰባተኛው አባት ሆይ ነፍሴን በእጅህ አደራ ሰጣለሁ የሚለው ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ እንደተገለጸው 6 ሰዓትም ያህል ነበር። ጨለማም እስከ 9 ሰዓት ድረስ በምድር ላይ ሁሉ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኾ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንንም ብሎ ሞተ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ። ይህንንም ለማየት ተሰብስበው የነበሩ ሰዎች በሙሉ የሆነውን ነገር ባዩ ጊዜ ደረታቸውን እየመቱ ተመለሱ። እርሱን የሚያውቁት ሁሉ ግን ከገሊላ የተከተሉት ሴቶችም ጭምር በሩቅ ቆመው ይህን ያዩ ነበር።

ክቡራንና ክቡራት አድማጮቻችን የቀደም ሲል ያስደመጥናችሁ አሁን ያለንበትን ወይም ለማክበር እየተዘጋጀን ያለነውን የመስቀል በዓል አስመልክተን ኢየሱስ ክርስቶስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገራቸው ሰባት ቃላት የሚባሉትን የመስቀልን በዓል አስመልክተን ያዘጋጀነውን ኢየሱስ በመስቀል ላይ ሆኖ በመጨረሻው ሰዓት የተናገራቸውን ሰባት ቃላት ነበር ወደ እናንተ አድማጮቻችን ያደረስነው። እነዚህን የኢየሱስን የመጨረሻ ሰዓት ያስታወስን በመጨረሻ የተናገራቸውንም ቃላት ያስተነተንን የመስቀል በዓላችንን በሰላም እንድናከብርና ለሀገራችን ሰላም አንድነት ብልጽግና ሁላችንም በርትተን እንድንሰራ የራሳችንን አስተዋጽኦ እንድናደርግ መስቀሉ ይረዳን ዘንድ ልንጸልይ ይገባል። የሰማነውን በልቦናችን ያሳድርልን።

0: አድማጮቻችን የዛሬው የእሁድ የመስከረም 17/2019 ዓመተ ምህረት የመስቀል በዓል ልዩ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፉላችሁ የሰኞ መስከረም 18 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር የሰውን ክብር የሚያጎድፍ ምንም ነገር እንደማይፈልግ መግለጻቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለወጣት ካቶሊካውያን እንደሚያስቡ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሶሪያ ውስጥ ለበርካታ 10 ዓመታት ተዘግተው የቆዩ ሁለት የክርስቲያን ትምህርት ቤቶች እንደገና መከፈታቸው መነገሩን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ክርስቲያኖች በሙሉ ለቆሰሉትና ብቸኝነት ለሚሰማቸው ሰዎች የጉዞ አጋሮቻቸው ናቸው በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታ እንመኛላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር የሰውን ክብር የሚያጎድፍ ምንም ነገር እንደማይፈልግ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሜትስ ከተማ ከልዩ ልዩ የሃይማኖት ተወካዮች ጋር በተገናኙበት ወቅት ባስተላለፉት መልእክት በሃይማኖቶች መካከል ውይይት ለማድረግ የሚደረገውን ጥረት አድንቀው የእግዚአብሔር ስም አመጽን ለማስነሳት ወይም ጭቆና ለማድረግ በፍጹም መጠራት እንደሌለበት አሳስበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው መጨረሻ በሜትስ በሚገኘው በሮበርት ሹማን የጉባኤ ማዕከል የተዘጋጀውን የሃይማኖት መሪዎች ስብሰባን ተካፍለው ከአውሮፓ ህብረት መስራቾች አንዱ የሆነውን የሹማንን ውርስ በንግግር አስታውሰዋል። ሮበርት ሹማን የእምነት ሰው ነበር ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተከበረው ሹማን በልዩነት መካከል የአንድነት አምባሳደር በመሆን መለያየትን ወደ ተስፋ ድልድይነት መቀየር ችሏል ብለው የእርሱን ምሳሌ በመከተል የእምነት ኃላፊነታችን ከድንበር ባሻገር እርስ በርስ መገናኘት፣ ወዳጅነትና ሰላም መፈለግ እንደሚቻል መመስከር ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሟቹ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሁላችንም ወንድማማቾች ነን ያሉትን እና ወዳጅነትና ሰላምን ለመፍጠር በሃይማኖቶች መካከል የውይይት ጥሪ ማቅረባቸውን አስታውሰው ውይይት ማንነታችንን የማይቀንስ ነገር ግን ራሱን ለሌሎች ልዩነቶች ክፍት በማድረግ ቀላልና እውነት በሆነ መንገድ ይገልጸዋል ሲሉ ተናግረዋል። ውይይት ዓለማችን እጅግ የሚፈልገው የመገናኘት ጥበብ ነው በማለት ያክሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ውይይት የጥቃትና የአመፅ ተቃራኒ እንደሆነ አስረድተው አመፅን ወይም ጭቆናን ለማጽደቅ የእግዚአብሔርን ስም መጥራት ስሙን ማበላሸት ነው ብለው የሰውን ክብር የሚያጎድፍ ማንኛውም ነገር በእግዚአብሔር ዘንድ ሊኖር አይችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በሙሉ ልቦቻቸውንና ንግግሮቻቸውን ከአመፅ ነጻ በማድረግ በሃይማኖታዊ ውይይቶች ላይ የመሳተፍ የግል ኃላፊነት እንዳለባቸው ጥሪ በማቅረብ ሃይማኖቶች የሕይወትን ቅዱስ ዋጋ የሚያረጋግጡ የሕይወት ጠባቂዎች መሆናቸውን ገልጸው ተከታዮቻቸው እጅግ ተጋላጭና ደካማ ከሆኑ ሰዎች ጎን ሲቆሙ የሚታይ ፍሬ እንደሚያፈሩ አስረድተዋል። የአንድ ስልጣኔ ታላቅነት የሚለካው በቁሳዊ ስኬቶቹ ሳይሆን ሰውን በሚንከባከብበት፣ በሚጠብቅበትና በሚደግፍበት መንገድ ነው ብለዋል። ሕይወትን ማገልገል ማለት በተለይም በፈተና ጊዜ ተፈጥሯዊ ፍጻሜውን እስኪያገኝ ድረስ ጥንቃቄ ማድረግ፣ መቅረብና ርኅራዬ ማድረግ ማለት ሲሆን ይህም እያንዳንዱን ሰው የሚያከብር ኅብረት መገንባት ማለት ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሜትስ ከተማ ለተሰበሰቡት የሃይማኖት ተወካዮች ባደረጉት ንግግር ካቶሊካዊት ቤተ ክርስቲያን እውነትን፣ መልካምነትንና ውበትን በቅንነት የሚፈልጉትን በሙሉ በጉዟቸው ላይ እንደ ወዳጅ የምትቆጥራቸው መሆኑን አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ወደርና ማለቂያ የሌለው የእግዚአብሔር ቸርነትና ጥበብ አብሮን እንዲጓዝ ልጆቹ አድርጎን እንደ ወንድምና እህት እንድንኖር ያስተምረን በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለወጣት ካቶሊካውያን እንደሚያስቡ ተገለጸ። በምስራቅ ፈረንሳይ ሜትስ ከተማ የሚኖር ካቶሊካዊ ወጣት ሄንሪ ከቫቲካን ኒውስ ጋር ባደረገው ቃለ ምልልስ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይ ለወጣት ካቶሊካውያን በሚያደርጉት እንክብካቤ በአውሮፓና በመላው ዓለም ሰላምን ለማስፈን ላሳዩት ቁርጠኝነት ያለውን አድናቆት ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከተማችንን በመጎብኘታቸው እጅግ እንኮራለን ያለው ወጣት ሄንሪ ሜትስ በብዙዎች ዘንድ የምትታወቅ ባትሆንም ነገር ግን ለአውሮፓ እጅግ ጠቃሚ በመሆኗ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጎብኝተዋታል ሲል ተናግሯል። የ28 ዓመቱ ወጣት ሄንሪ በሜትስ ከቫቲካን ኒውስ ጋር ባደረገው ቃለ ምልልስ የምስራቅ ፈረንሳይ ከተማ ሜትስ የተባበረች አውሮፓ መስራች አባቶች መካከል አንዱ ከሆነው ሮበርት ሹማን ሕይወት ጋር የተያያዘ በመሆኗ ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በመቀበሏ የተሰማትን ደስታ ገልጿል። ቅዱስ አባታችን በአውሮፓና በዓለም ዙሪያ ስላለው ሰላም እንደሚናገሩ እርግጠኛ ነኝ ሲል የተናገረው ወጣት ሄንሪ የቅዱስነታቸው መልእክቶች ለዓለም ሰላምን ማምጣት የሚቻልበትን መንገድ በማስገንዘብ እንደሚረዱን ተስፋ አደርጋለሁ ብሎ የካቶሊክ እምነት በወጣት ትውልድ መካከል እያደገ መምጣቱን አስታውሷል። ራሴም የካቶሊክ እምነት ተከታይ ነኝ ያለው ወጣት ሄንሪ ለካቶሊክ እምነት አዲስ የሆኑ በርካታ ወጣት ጓደኞች እንዳሉት ተናግሮ ይህም በሜትስ ከተማ የሚገኘውን ካቶሊካዊ ማህበረሰብ በትክክል እንደሚወክል ጠቁሟል። እርሱ የሚያውቋቸው ሰዎች እጅግ ጥልቅና ሕያው እምነት እንዳላቸው የገለጸው ሄንሪ ይህንንም ማየት ደስ እንደሚያሰኘውና ከሌሎች ማህበረሰቦች የተለየ ስሜት እንደሚሰማው ገልጾ ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በሜትስ ከተማ መቀበል ለእነዚህ ሰዎች እጅግ አስፈላጊ መሆኑን አጥብቆ ተናግሯል። ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፍተኛ አድናቆት አለኝ የሚለው ወጣት ሄንሪ ቅዱስነታቸው ፈረንሳይኛንና ስፓኒሽ ቋንቋዎችን በመናገራቸው ከበርካቶች ጋር መገናኘት እንደሚችሉ ተናግሮ ለወጣት ካቶሊካውያን በእውነት ይጨነቃሉ ሲል ሐሳቡን ገልጿል። ከታዋቂው የቅዱስ እስጢፋኖስ ካቴድራል ፊት ለፊት ቃለ መጠይቅ ያደረገው ወጣት ሄንሪ ሜትስ ዝቅተኛ ግምት የሚሰጣት ከተማ ብትሆንም ከፍተኛ ሀብት ናት ሲል አክሎ በሚያስደንቅ ሁኔታ የሚያምር ካቴድራል ያላት ውብ በመሆኗ ሁሉም ሰው ሊጎበኛት ይገባል ሲል አሳስቧል። ወጣት ሄንሪ በቃለ ምልልሱ ማጠቃለያ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሜትስ ሐዋርያዊ ጉብኝታቸው ወቅት በቅዱስ እስጢፋኖስ ካቴድራል ውስጥ በሚያቀርቡበት መስዋዕተ ቅዳሴ ሥነ ሥርዓት ላይ ወላጆቹ አብረውት በመገኘታቸው የተሰማውን ደስታ ገልጿል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሱሪያ ውስጥ ለበርካታ 10 ዓመታት ተዘግቶ የቆዩ ሁለት የክርስቲያን ትምህርት ቤቶች እንደገና መከፈታቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በሱሪያ ኢድሊብ ግዛት ውስጥ ለ6 10 ዓመታት ያክል ተዘግቶ የቆዩት ሁለት የካቶሊክ ትምህርት ቤቶች መስከረም 10 ቀን 2019 ዓ.ም ዳግም በይፋ መከፈታቸው የተነገረ ሲሆን እነዚህ ትምህርት ቤቶች በቅድስት አገር ጠባቂ ፍራንቺስካውያን መነኮሳት እንደሚተዳደሩ ተገልጿል። ለ60 ዓመታት ያክል ተዘግተው የነበሩት እነዚህ ትምህርት ቤቶች የሚገኙት በሰሜን ምዕራብ ሶሪያ በእድሊብ ግዛት ውስጥ ባሉና አብዛኛው ነዋሪዎች ክርስቲያን በሆኑበት በክናይንና በያቁቢያ መንደሮች ውስጥ ሲሆን ትምህርት ቤቶቹ በፍራንቺስካውያን መነኮሳት የሚመሩና ቴራ ሳንታ ወይም የቅድስት አገር ትምህርት ቤቶች በመባል የሚታወቁ እንደሆነም ተገልጿል። መስከረም 10 ቀን 2019 ዓ.ም እሁድ ዕለት በተካሄደው የመክፈቻ መርሃ ግብር ላይ በሶሪያ የቅድስት መንበር ተወካይ ሊቀ ጳጳስ ሉዊጂ ሮቤርቶ ኮናንን ጨምሮ የቅድስት አገር ጠባቂ ፍራንቺስካውያን መነኮሳት፣ አዲሶቹ የሶሪያ መንግሥት የአካባቢ ባለሥልጣናትና የሃይማኖት መሪዎች ተገኝተው የነበረ ሲሆን ይህም ክስተት በሶሪያ ውስጥ ለሃይማኖቶች አብሮ መኖርና ለሰላም ትልቅ ተስፋን የፈነጠቀ መሆኑን ተገልጿል። እነዚህ ትምህርት ቤቶች የተመሠረቱት እንደ አውሮፓውያን አቆጣጠር በ1958 ዓ.ም ቢሆንም የቀድሞ የሐፌዝ አልሐሳድ የባዓዝ ፓርቲ አገዛዝ በ1972 ዓ.ም በኃይል ወርሶ በወሰዳቸው ወቅት እንደተዘጉና ከዚያም በኋላ ላለፉት 10 ዓመታት በሶሪያ የእርስ በርስ ጦርነት ምክንያት ለተፈናቀሉ ስደተኞች መጠለያ ሆነው ማገልገላቸውም ተነግሯል። በቅርቡ የአሳድ መንግሥት መውደቅን ተከትሎ ስደተኞቹ ከቦታው በመውጣታቸው በቤተ ክርስቲያን ማኅበራትና ፕሮሳንታ በተባለ መንግሥታዊ ያልሆነ ድርጅት ድጋፍ 80% የሚሆነው የትምህርት ቤቶቹ ክፍል ታድሰው ለአገልግሎት ዝግጁ መሆናቸው ተመላክቷል። በሰሜን ሶሪያ የሚገኙት የፍራንቺስካውያን መነኮሳት የኦሮንቴስ ተልእኮ በተሰኘ ማዕቀፍ ውስጥ ሁልጊዜ ትምህርት ቤቶቹን ክፍት በማድረግ በመንደሮች ውስጥ የትምህርት ሂደቱን በኃላፊነት ሲመሩ እንደነበር እና እንደ አውሮፓውያን አቆጣጠር በ1972 ዓ.ም ግን በኃይል ተወርሶ እንደተወሰደባቸው የክናይ ቁምስና ካህን የሆኑት አባ ኩካዝ ሜስሮብ ለቫቲካን ኒውስ ተናግረዋል። አባ ሜስሮብ የያኩቢያ ቁምስና ካህን ከሆኑት ከአባ ሉኢዥ ቢሻራት ጋር በመሆን የመልሶ ግንባታ ሥራውን በበላይነት ሲመሩ እንደነበር ጠቁመው ወታደሮቹ ከአካባቢው መውጣታቸውን ተከትሎ ትምህርት ቤቱ ለ10 ዓመታት ያክል እንደ መጠለያ ያገለግል እንደነበር የገለጹ ሲሆን መንደራቸውን ለማገልገል ወደ ሀገራቸው ከተመለሱ በኋላ በአካባቢው ነዋሪዎች ዘንድ የተስፋ ጭላንጭል ለመፍጠር መወሰናቸውን የጠቆሙት ካህኑ በዚህም ጊዜ እነዚህን ሕንፃዎች ለምን መልሰን አንገነባም የሚል ሐሳብ እንደመጣባቸው አስታውሰው ሁል ጊዜ መልካም ነገርን ሲመኙ እንደነበርና ልጆቹ በመጨረሻ እንደሚመለሱ ተስፋ ያደርጉ እንደነበርም አስረድተዋል። የአሳድ መንግሥት ከወደቀ ከ10 ዓመታት በኋላ የቀሩት ስደተኞች በመጨረሻም ለቀው መውጣታቸውን ተከትሎ በትምህርት ተቋማቱ ላይ በከፍተኛ ደረጃ ሙሉ በሙሉ በሚባል ሁኔታ የእድሳት ሥራ መደረጉን የገለጹት አባ ሜስሮብ እድሳቱ በቤተ ክርስቲያን ማኅበራት፣ ፕሮቴራ ሳንታ በተሰኘ መንግሥታዊ ያልሆነ ድርጅት እንዲሁም በካህናትና መነኮሳት እገዛ 80% የሚሆነውን የትምህርት ቤቶቹን ክፍሎች ወደ ነበረበት መመለስ እንደቻሉም ጠቁመዋል። በአሁኑ ወቅት ሙሉ የትምህርት ዑደት ከ3 እስከ 10 ዓመት ዕድሜ ክልል ውስጥ የሚገኙ ሕፃናት ልጆችን የሚያስተናግዱ በያኩቢያ በሚገኙት ሕንፃዎች ውስጥ እንዲሁም 10 እስከ 17 ዓመት ዕድሜ ያላቸው ተማሪዎች የሚስተናገዱበት የክናይ ሕንፃዎች ውስጥ እየተካሄዱ እንደሚገኝ ያስረዱት ካህኑ ፕሮጀክቱ ለአካባቢው ቤተሰቦችና ወጣቶች ወሳኝ የሥራ ዕድሎችን መፍጠሩን ጭምር ገልጸው በዚህም የኤሌክትሪክ ሠራተኞችን፣ አናጢዎችን፣ የኪነ ጥበብ ባለሙያዎችንና አጠቃላይ ሠራተኞችን ጨምሮ ወደ 100 የሚጠጉ ግለሰቦች በተለያዩ ሙያዎች ተቀጥሮ እየሰሩ እንደሚገኝም ገልጸዋል። 100 ሰዎች የሥራ ዕድል አገኙ ማለት 100 ቤተሰቦች ቋሚ ገቢ ያገኛሉ ማለት እንደሆነም ያስረዱት ካህኑ ይህ በዚህ አስቸጋሪ የአገር ግንባታ ወቅት ወሳኝ ምዕራፍ እንደሆነ ጠቁመው ከጦርነቱ በኋላ ወጣት ተመራቂ መምህራን ወደ ሶሪያ መመለሳቸውን ያስታወሱ ሲሆን በአሁኑ ወቅት እንግሊዝኛ፣ ሂሳብ፣ ኬሚስትሪና ባዮሎጂ የመሳሰሉ ትምህርቶችን የሚያስተምሩ ከ25 በላይ መምህራን መኖራቸውንና ሁሉም ክርስቲያኖችና የአካባቢው ተወላጆች መሆናቸውን አስረድተዋል። በአሁኑ ወቅት ትምህርት ቤቱ 80 ያክል ተማሪዎች እንዳሉት የጠቆሙት አባ ሚስሮብ ነገር ግን በሚቀጥለው ዓመት የመልሶ ግንባታው ሥራው ሙሉ በሙሉ ከተጠናቀቀ በኋላ በአካባቢው ከሚገኙ የሙስሊም ቤተሰቦች የሚመጡትን ጨምሮ ወደ 300 የሚጠጉ ተማሪዎችን እንደሚቀበልና ይህም ተቋሙ በቅድስት ሀገር ውስጥ ለሚከናወነው የፍራንቺስካውያን ተልእኮ መገለጫ በሆነው የውይይት መድረክነት ሚናው ይበልጥ ውጤታማ በሆነ መንገድ እንዲንቀሳቀስ ያስችለዋል ተብሏል። በመልካም ሥራዎችና በደግ ቃላት ወንጌልን ማዳረስ የፍራንቺስካውያን ተልእኮ ዋና ማዕከል ነው ያሉት ካህኑ በሶሪያ የሚገኙ ትምህርት ቤቶቻቸው ሁሉ ጊዜም ለሁሉም ሰው ክፍት መሆናቸውን በአጽንኦት ገልጸዋል። ወደ ሶሪያ ከተመለሱ በኋላ የአካባቢው መስጊድ ኢማም ጋር የተገናኙበትን አጋጣሚ በማስታወስ ኢማሙ ትምህርት ቤቶቹ ከመዘጋታቸው በፊት ቴራ ሳንታ ትምህርት ቤት ውስጥ መማራቸውን እንደነገሯቸውና አንድ የፍራንቺስካውያን ካህን የእንግሊዝኛ መምህራቸው እንደነበሩ መግለጻቸውን አስታውሰው በአሁኑ ወቅት በርካታ ሙስሊሞች በገዳማውያን መነኮሳት እንክብካቤ ስር የተለያዩ ትምህርቶችን ከተከታተሉ በኋላ በተቋማቱ ውስጥ ለማስተማር እንደተመለሱም ጠቁመዋል። የፍራንቺስካውያን ትምህርት ቤቶች ከሙስሊም ቤተሰቦች ጋር የሚደረገውን ይህንን ውይይት እንደሚያበረታቱና ተማሪዎቻቸው ሌሎች ሰዎችን የመንከባከብ ርኅራኄ እንዲኖራቸው፣ ሰብአዊነትን እንዲያከብሩና ቸርነትንና ለጎረቤት ፍቅር እንዲኖራቸው ዘወትር እንደሚያስተምርም ጠቁመዋል። የአዲሶቹ ተቋማት መከፈት እጅግ ብዙ ደስታን፣ ተስፋንና ጥንካሬን አምጥቷል ያሉት ካህኑ ሞተን ነበር ማለት በሚቻልና ተስፋ በቆረጥንበት ክልል ውስጥ እንደገና መጀመርና ዳግም መወለድ በእርግጥም ተአምር ነው ብለዋል። በማስጀመሪያው መርሃ ግብር ላይ ንግግር ያደረጉት የክናይ ቁምስና ካህን በበኩላቸው ከሃይማኖት መሪዎች፣ አምባሳደሮች፣ የመንግሥት ባለሥልጣናት፣ ክርስቲያኖችና ሙስሊሞች ጋር ስንሆን እንደ አንድ የጥበብ ሥራ ውበት ነበረን ያሉ ሲሆን በምስሉ ውስጥ ያለ እያንዳንዱ ትንሽ ድንጋይም በትክክለኛው ቦታውና ቀለሙ አስፈላጊ እንደሆነና አንዱ ቢጎድል ሌላው ቦታው ሊተካ እንደማይችል ገልጸው ሁላችንም በአንድነት ስንሰባሰብ እንደነዚያ ውብ ድንጋዮች እናምራለን ብለዋል። ትምህርት ሀገርን መልሶ ለመገንባት ዋናው መሠረት ነው በማለት ለቫቲካን የዜና አገልግሎት የተናገሩት የአሌፖ የላቲን ስርዓት ተከታይ ሐዋርያዊ አስተዳደር የሆኑት ብፁዕ አቡነ ሃናን ጃሉፍ ትምህርት ከሌለ ሰዎች ወደፊት ተስፋ ሊኖራቸው እንደማይችል ጠቁመው በጦርነቱ ዓመታት ወጣቶች የተማሩት የጦርነትን ጥበብ ብቻ እንደሆነ አሁን ላይ የሰላምና የአብሮነትን ጥበብ እንዲማሩ ማረጋገጥ እንደሚገባም አሳስበዋል። በማስጀመሪያው መርሃ ግብር ላይ የተገኙት የቅድስት ሀገር ጠባቂ ካህን የሆኑት አባ ፍራንቼስኮስ ኤልፖ በበኩላቸውም የዝግጅቱን አስፈላጊነት አጽንኦት ሰጥተው በመግለጽ ትምህርት ቤትን መልሶ መገንባት ማለት ሕንፃን ብቻ መልሶ ማቆም ማለት እንዳልሆነ ጠቁመው ከዚህም ይልቅ ልጆች የሚያድጉበት የሚማሩበትና ሕልማቸውን እውን የሚያደርጉበት ቦታ መልሶ ማቋቋም ማለት እንደሆነ የገለጹ ሲሆን በዚህ አካባቢ የፍራንቺስካውያን ማኅበር መገኘት እጅግ ውብ ገጽታ እንዳለው ብሎም ወደ ሕዝቡ መቅረብ ችግሮቻቸውን መጋራትና ተስፋም በጋራ መልሶ መገንባት እንደሆነ ማስረድተዋል። በአሁኑ ወቅት በክናይ በያኩቢያ እና በአካባቢው በሚገኙ መንደሮች ውስጥ ወደ 200 የሚጠጉ ቤተሰቦች እንደሚኖሩ የተገለጸ ሲሆን ይህም በጦርነቱ ወቅት እዚያ ከነበሩ ሰዎች ቁጥር በእጥፍ እንደሚበልጥ ጠቁመው ለዚህም እግዚአብሔርን ያመሰገኑ ሲሆን ደክሞንና ተስፋ ቆርጠን የነበረ ቢሆንም አሁን ግን ሁኔታዎች የተሻሉ ናቸው በማለትም አክለዋል። አባ ሜስሮ በመጨረሻም እንደ ፍራንቺስካውያን መነኮሳት ሁሉም ሰው እንዲረጋጋና በአካባቢው መልሶ እንዲሰፍር ለማድረግ ከሁሉም የበጎ አድራጎት ድርጅቶች ጋር አብረው እየሰሩ እንደሆነ ገልጸው ሰዎች በእምነትና በተስፋ መኖራቸውንና መታገላቸውን ቀጥለዋል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ክርስቲያኖች በሙሉ ለቆሰሉትና ብቸኝነት ለሚሰማቸው ሰዎች የጉዞ አጋሮቻቸው ናቸው በሚል ርዕስ የተዘጋጀ ርዕስ አንቀጽ እናስደምጣቸዋለን። የቅድስት መንበር መገናኛዎች ርዕስ አንቀጽ ዝግጅት ክፍል ዳይሬክተር አንድሪያ ቶርኔሊ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው ወቅት ባደረጓቸው ንግግሮች ላይ በማስተንተን ባዘጋጀው ርዕስ አንቀጽ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እያንዳንዱ ክርስቲያን ማኅበረሰብ ርኅራዬ መንፈስ በቅርበት እንዲኖርና ከዘመኑ ሁኔታ ራሱን ፈጽሞ ማራቅ እንደሌለበት ማሳስባቸውን ገልጿል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማሳሰቢያ መሠረት በማድረግ የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ዳይሬክተር አንድሪያ ቶርኔሊ ክርስቲያኖች በሙሉ ለቆሰሉትና ብቸኝነት ለሚሰማቸው ሰዎች የጉዞ አጋሮቻቸው ናቸው በሚል ርዕስ ያዘጋጀውን ርዕሰ አንቀጽ እናቀርብላቸዋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለፈረንሳይና በመላው አውሮፓ ለምትገኝ ቤተክርስቲያን በጻፉት መልእክት ውስጥ የተለመደ አባባል አለ። ይህ የቅዱስነታቸው መልእክት በችግር ምክንያት የቆሰሉ ሰዎች የህይወት ትርጉም ለማግኘት በሚፈልጋ ለማዊ ማህበረሰብ ውስጥ ለሚኖሩ ክርስቲያኖች ተገቢ አመለካከት መኖሩን ያሳያል። የሐዋርያው ቅዱስ ጴጥሮስ ተተኪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኖትርዳም ካቴድራል ውስጥ በተዘጋጀው የማታ ጸሎት ስነ ስርዓት ላይ ባሰሙት ቃለ ምዕዳን ቤተ ክርስቲያን ስጋን ለለበሰው እግዚአብሔር ዘወትር ታማኝ እንድትሆን መጠራቷን አስታውሰዋል። ይህ ባህሪዋ የክርስቲያን ማህበረሰብ ከየትኛውም አይነት የቅራኔ ዘመን ራሷን ለመከላከልና ለማፈግፈግ የሚያስችል ምሽግ እንዳይሆን መከላከል አለበት። በተለይ ዛሬ አንዳንዶች በህይወት ለመትረፍ ብቸኛው መንገድ ካለም የተለዩ ጠንካራ አማኞችን ያቀፉ ትናንሽ ማህበረሰቦችን ማቋቋም ነው ብለው የሚከራከሩት ተደጋጋሚ ፈተና ነው። በምትኩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደተናገሩት የክርስቲያን ማህበረሰብ እንደ ጥንታዊት ቤተ ክርስቲያን ወደ ሁሉም ሰው ዘንድ በመቅረብ የመልካም አቀባበል፣ የአብሮነት፣ የስብከተ ወንጌልና የትርጉም ቦታ ሆኗል። ኢየሱስ ክርስቶስ ቀድሞውኑ ርቀው የሚገኙ ሰዎች በር እያንኳኳ በመሆኑ እርሱን ተቀብለነው ልናውቀው ይገባል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቃለ ምዕዳናቸው ውስጥ የቀድሞውን ርዕሰ ሊቃነ ጳጳሳት ፍራንቺስኮስን የወንጌል ደስታ የተሰኘ ሐዋርያዊ ምክር መጥቀሳቸው በአጋጣሚ አይደለም። ሐዋርያዊ ምክራቸው የወንጌል አኗኗር ዘይቤን በማንጸባረቅ ውስጣዊ ነጻነትንና ሕይወትን የሚያበረታታ የእግዚአብሔር ጸጋ በመሆኑ የሀብት እጥረት ተልእኮውን ሊያደናቅፍ አይችልም። ይህ መልእክታቸው ለወንጌል ምስክርነት ከፍተኛ መዋቅርና ሀብት ወይም ሰዎች ሃይማኖታቸውን እንዲቀይሩ የሚያደርግ አዲስ ስልት እንደሚያስፈልግ ግልጽ ያደርጋል። በዘመናችን ውስጥ ወንጌልን መመስከር ምን ማለት እንደሆነ የበለጠ ጉልህ ግንዛቤዎች የተገኙት ከክልላዊ የሲኖዶስ ጉባኤ አባላትና ከአዳዲስ ምዕመናን ጋር በተደረገ ስብሰባ ወቅት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሕይወት ጉዟቸው ውስብስብና ጠመዝማዛ በሆነ መንገድ ላይ የሚጓዙ ሰዎችን በደስታ መቀበልና አብሯቸው መራመድ አስፈላጊ መሆኑን አስረድተዋል። እርስ በርስ መቀራረብ፣ ርኅራሄና እርጋታን የተላበሰ አካሄድ ሙሉ ትርጉሙን የሚያገኘው በዚህ ወቅት እንደሆነና ይህም የምናገኛቸው ሰዎች የሕይወት አካሄድን በማክበር በጥንቃቄና በወንድማማችነት መንፈስ አብሮ በመጓዝ ደረጃ በደረጃ የሚከናወን መሆኑን ገልጸዋል። ይህ ማለት አብሮ የመጓዝና እርስ በርስ የመበልጸግ አካሄድን በመከተል ማለት ነው። እንዲሁም እውነትን በሚፈልጉ ሰዎች ጉዞ ውስጥ አብሮ መጓዝ እንደሚቻልና በጨለማ ሳይዋጡ እንዴት አብሮ መጓዝ እንደሚቻል ማወቅ ሲሆን፣ ይህም ትዕግስትንና በእርጋታ የመጠበቅ ችሎታን ይጠይቃል። ልክ ቅድስት ሞኒካ ከልጁ አጎስጢኖስ ጋር እንዳደረገችው ሁሉ የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በ1981 ዓመተ ምህረት እንደገለጹት ማለትም ስህተት የመስራት ነጻነትን ጨምሮ ለሕይወት ቦታ ማዘጋጀት አስፈላጊ ነው። ቅድስት ሞኒካ በመከራ ወቅት ሆና መጠበቅ እንዳለባት ታውቅ ነበር። ልጇን ሳታስገድደው የራሱን መንገድ እንዲከተል መፍቀድን ተማረች። የእርሱ መንገድ እርሷ ካሰበችለት መንገድ ፈጽሞ የተለየ መሆኑን መቀበልን ተማረች። ሆኖም እርሱን መውደድን፣ ከጎኑ መቆምንና አለመተውን፣ በተመሳሳይም እርሱነቱን እንዲገልጽ ነጻነት መስጠትን ተማረች። በመጠበቅ ሂደት ውስጥ በነበራት ዕድል እርሱነቱን እንዲገልጽ ነጻነት በመስጠት እምነትን በእርሱ ላይ ሳትጭን፣ ነገር ግን እንደ ሰውና እንደ እናት ከጎኑ በመገኘት በእርግጥም እምነትን ለእርሱ ያስተላለፈችው በዚህ መንገድ ነበር ብለዋል። ይህ ከሌሎች ጋር አብሮ የመጓዝ ችሎታ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፔላስ ዴላ ኮንኮርድ ባቀረቡት መሥዋዕተ ቅዳሴ ላይ ያሰሙትን ቃለ ምዕዳን ያስታውሰናል። ቅዱስነታቸው በቃለ ምዕዳናቸው በኢየሱስ ክርስቶስ ያላችሁን እምነት ለራሳችሁ ብቻ አታቆዩት፣ ይልቁንም የምታገኟቸውን ሰዎች ጥማት ለማርካትና እርካታን ለመስጠት እንዲፈስ አድርጉት። ተስፋ መቁረጥና መንፈሳዊ ድርቀት ባለባቸው ቦታዎች ሁሉ ተስፋን ማምጣት የእናንተ ድርሻ ነው ብለዋል። የሮም ሀገር ስብከት ጳጳስ የሆኑት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከ800,000 በላይ ሰዎች በተገኙበት ሥነ ሥርዓት ላይ ባሰሙት ቃለ ምዕዳን ቤተ ክርስቲያን ራሷ መለወጥ እንደሚያስፈልጋት በማስታወስ ከድል አድራጊነት ስሜት ወይም ራስን ትክክል ለማስመሰል ከሚፈለግ ፍጹም በተለየ መንፈስ ተናግረዋል። በታማኝነት ጉድለትና በውስጧ ባሉ አሳማሚ ውድቀቶች ምክንያት የተፈጠሩትን ጥልቅ ቁስሎች ለመፈወስ ክርስቲያኖች የራሳቸውን ስህተት በመቀበል በትሕትና በእግዚአብሔር ፊት መቆም አለባቸው። ምክንያቱም ራሳችንን እንደ ኃጢአተኞች አድርገን የመቀበል ትሕትና ጸጋና የወንጌል ብርሃን ለሁሉም ክፍት የሆነ መንገድ ሆኖ የሚበራበት ቦታ ነውና። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 18 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ መስከረም 18 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር የሰውን ክብር የሚያጎድፍ ምንም ነገር እንደማይፈልግ መግለጻቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለወጣት ካቶሊካውያን እንደሚያስቡ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሶሪያ ውስጥ ለበርካታ 10 ዓመታት ተዘግተው የቆዩ ሁለት የክርስቲያን ትምህርት ቤቶች እንደገና መከፈታቸው መነገሩን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ክርስቲያኖች በሙሉ ለቆሰሉትና ብቸኝነት ለሚሰማቸው ሰዎች የጉዞ አጋሮቻቸው ናቸው በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር የሰውን ክብር የሚያጎድፍ ምንም ነገር እንደማይፈልግ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሜትስ ከተማ ከልዩ ልዩ የሃይማኖት ተወካዮች ጋር በተገናኙበት ወቅት ባስተላለፉት መልእክት በሃይማኖቶች መካከል ውይይት ለማድረግ የሚደረገውን ጥረት አድንቀው የእግዚአብሔር ስም አመጽን ለማስነሳት ወይም ጭቆና ለማድረግ በፍጹም መጠራት እንደሌለበት አሳስበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው መጨረሻ በሜትስ በሚገኘው በሮበርት ሹማን የጉባኤ ማዕከል የተዘጋጀውን የሃይማኖት መሪዎች ስብሰባን ተካፍለው ከአውሮፓ ህብረት መስራቾች አንዱ የሆነውን የሹማንን ውርስ በንግግር አስታውሰዋል። ሮበርት ሹማን የእምነት ሰው ነበር ያሉት ሩሰ ሊቃነ ጳጳሳት ሊዮ 14ኛ የተከበረው ሹማን በልዩነት መካከል የአንድነት አምባሳደር በመሆን መለያየትን ወደ ተስፋ ድልድይነት መቀየር ችሏል ብለው የእርሱን ምሳሌ በመከተል የእምነት ኃላፊነታችን ከድንበር ባሻገር እርስ በርስ መገናኘት፣ ወዳጅነትና ሰላም መፈለግ እንደሚቻል መመስከር ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሟቹ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሁላችንም ወንድማማቾች ነን ያሉትን እና ወዳጅነትና ሰላምን ለመፍጠር በሃይማኖቶች መካከል የውይይት ጥሪ ማቅረባቸውን አስታውሰው ውይይት ማንነታችንን የማይቀንስ ነገር ግን ራሱን ለሌሎች ልዩነቶች ክፍት በማድረግ ቀላልና እውነት በሆነ መንገድ ይገልጸዋል ሲሉ ተናግረዋል። ውይይት ዓለማችን እጅግ የሚፈልገው የመገናኘት ጥበብ ነው በማለት ያከሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ውይይት የጥቃትና የአመፅ ተቃራኒ እንደሆነ አስረድተው አመፅን ወይም ጭቆናን ለማጽደቅ የእግዚአብሔርን ስም መጥራት ስሙን ማበላሸት ነው ብለው የሰውን ክብር የሚያጎድፍ ማንኛውም ነገር በእግዚአብሔር ዘንድ ሊኖር አይችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በሙሉ ልቦቻቸውንና ንግግሮቻቸውን ከአመፅ ነጻ በማድረግ በሃይማኖታዊ ውይይቶች ላይ የመሳተፍ የግል ኃላፊነት እንዳለባቸው ጥሪ በማቅረብ ሃይማኖቶች የሕይወትን ቅዱስ ዋጋ የሚያረጋግጡ የሕይወት ጠባቂዎች መሆናቸውን ገልጸው ተከታዮቻቸው እጅግ ተጋላጭና ደካማ ከሆኑ ሰዎች ጎን ሲቆሙ የሚታይ ፍሬ እንደሚያፈሩ አስረድተዋል። የአንድ ስልጣኔ ታላቅነት የሚለካው በቁሳዊ ስኬቶቹ ሳይሆን ሰውን በሚንከባከብበት፣ በሚጠብቅበትና በሚደግፍበት መንገድ ነው ብለዋል። ሕይወትን ማገልገል ማለት በተለይም በፈተና ጊዜ ተፈጥሯዊ ፍጻሜውን እስኪያገኝ ድረስ ጥንቃቄ ማድረግ፣ መቅረብና ርኅራዬ ማድረግ ማለት ሲሆን ይህም እያንዳንዱን ሰው የሚያከብር ኅብረት መገንባት ማለት ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሜትስ ከተማ ለተሰበሰቡት የሃይማኖት ተወካዮች ባደረጉት ንግግር ካቶሊካዊት ቤተ ክርስቲያን እውነትን፣ መልካምነትንና ውበትን በቅንነት የሚፈልጉትን በሙሉ በጉዟቸው ላይ እንደ ወዳጅ የምትቆጥራቸው መሆኑን አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ወደርና ማለቂያ የሌለው የእግዚአብሔር ቸርነትና ጥበብ አብሮን እንዲጓዝ ልጆቹ አድርጎን እንደ ወንድምና እህት እንድንኖር ያስተምረን በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለወጣት ካቶሊካውያን እንደሚያስቡ ተገለጸ። በምስራቅ ፈረንሳይ ሜትስ ከተማ የሚኖር ካቶሊካዊ ወጣት ሄንሪ ከቫቲካን ኒውስ ጋር ባደረገው ቃለ ምልልስ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይ ለወጣት ካቶሊካውያን በሚያደርጉት እንክብካቤ በአውሮፓና በመላው ዓለም ሰላምን ለማስፈን ላሳዩት ቁርጠኝነት ያለውን አድናቆት ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከተማችንን በመጎብኘታቸው እጅግ እንኮራለን ያለው ወጣት ሄንሪ ሜትስ በብዙዎች ዘንድ የምትታወቅ ባትሆንም ነገር ግን ለአውሮፓ እጅግ ጠቃሚ በመሆኗ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጎብኝተዋታል ሲል ተናግሯል። የ28 ዓመቱ ወጣት ሄንሪ በሜትስ ከቫቲካን ኒውስ ጋር ባደረገው ቃለ ምልልስ የምስራቅ ፈረንሳይ ከተማ ሜትስ የተባበረች አውሮፓ መስራች አባቶች መካከል አንዱ ከሆነው ሮበርት ሹማን ሕይወት ጋር የተያያዘ በመሆኗ ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በመቀበሏ የተሰማትን ደስታ ገልጿል። ቅዱስ አባታችን በአውሮፓና በዓለም ዙሪያ ስላለው ሰላም እንደሚናገሩ እርግጠኛ ነኝ ሲል የተናገረው ወጣት ሄንሪ የቅዱስነታቸው መልእክቶች ለዓለም ሰላምን ማምጣት የሚቻልበትን መንገድ በማስገንዘብ እንደሚረዱን ተስፋ አደርጋለሁ ብሎ የካቶሊክ እምነት በወጣት ትውልድ መካከል እያደገ መምጣቱን አስታውሷል። ራሴም የካቶሊክ እምነት ተከታይ ነኝ ያለው ወጣት ሄንሪ ለካቶሊክ እምነት አዲስ የሆኑ በርካታ ወጣት ጓደኞች እንዳሉት ተናግረው ይህም በሜትስ ከተማ የሚገኘውን ካቶሊካዊ ማኅበረሰብ በትክክል እንደሚወክል ጠቁሟል። እርሱ የሚያውቋቸው ሰዎች እጅግ ጥልቅና ሕያው እምነት እንዳላቸው የገለጸው ሄንሪ ይህንንም ማየት ደስ እንደሚያሰኘውና ከሌሎች ማኅበረሰቦች የተለየ ስሜት እንደሚሰማው ገልጾ ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በሜትስ ከተማ መቀበል ለእነዚህ ሰዎች እጅግ አስፈላጊ መሆኑን አጥብቆ ተናግሯል። ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፍተኛ አድናቆት አለኝ የሚለው ወጣት ሄንሪ ቅዱስነታቸው ፈረንሳይኛንና ስፓኒሽ ቋንቋዎችን በመናገራቸው ከበርካቶች ጋር መገናኘት እንደሚችሉ ተናግሮ ለወጣት ካቶሊካውያን በእውነት ይጨነቃሉ ሲል ሐሳቡን ገልጿል። ከታዋቂው የቅዱስ ስጢፋኖስ ካቴድራል ፊት ለፊት ቃለ መጠይቅ ያደረገው ወጣት ሄንሪ ሜትስ ዝቅተኛ ግምት የሚሰጣት ከተማ ብትሆንም ከፍተኛ ሀብት ናት ሲል አክሎ በሚያስደንቅ ሁኔታ የሚያምር ካቴድራል ያላት ውብ በመሆኗ ሁሉም ሰው ሊጎበኛት ይገባል ሲል አሳስቧል። ወጣት ሄንሪ በቃለ ምልልሱ ማጠቃለያ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሜትስ ሐዋርያዊ ጉብኝታቸው ወቅት በቅዱስ ስጢፋኖስ ካቴድራል ውስጥ በሚያቀርቡበት መስዋዕተ ቅዳሴ ሥነ ሥርዓት ላይ ወላጆቹ አብረውት በመገኘታቸው የተሰማውን ደስታ ገልጿል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሱሪያ ውስጥ ለበርካታ 10 ዓመታት ተዘግተው የቆዩ ሁለት የክርስቲያን ትምህርት ቤቶች እንደገና መከፈታቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በሱሪያ ኢድሊብ ግዛት ውስጥ ለ6 10 ዓመታት ያክል ተዘግተው የቆዩት ሁለት የካቶሊክ ትምህርት ቤቶች መስከረም 10 ቀን 2019 ዓ.ም ዳግም በይፋ መከፈታቸው የተነገረ ሲሆን እነዚህ ትምህርት ቤቶች በቅድስት አገር ጠባቂ ፍራንቺስካውያን መነኮሳት እንደሚተዳደሩ ተገልጿል። ለ60 ዓመታት ያክል ተዘግተው የነበሩት እነዚህ ትምህርት ቤቶች የሚገኙት በሰሜን ምዕራብ ሶሪያ በእድሊብ ግዛት ውስጥ ባሉና አብዛኛው ነዋሪዎች ክርስቲያን በሆኑበት በክናይንና በያቆቢያ መንደሮች ውስጥ ሲሆን ትምህርት ቤቶቹ በፍራንቺስካውያን መነኮሳት የሚመሩና ቴራ ሳንታ ወይም የቅድስት አገር ትምህርት ቤቶች በመባል የሚታወቁ እንደሆነም ተገልጿል። መስከረም 10 ቀን 2019 ዓ.ም እሁድ ዕለት በተካሄደው የመክፈቻ መርሃ ግብር ላይ በሶሪያ የቅድስት መንበር ተወካይ ሊቀ ጳጳስ ሉዊጂ ሮቤርቶ ኮናንን ጨምሮ የቅድስት አገር ጠባቂ ፍራንቺስካውያን መነኮሳት፣ አዲሶቹ የሶሪያ መንግሥት የአካባቢ ባለሥልጣናትና የሃይማኖት መሪዎች ተገኝተው የነበረ ሲሆን ይህም ክስተት በሶሪያ ውስጥ ለሃይማኖቶች አብሮ መኖርና ለሰላም ትልቅ ተስፋን የፈነጠቀ መሆኑን ተገልጿል። እነዚህ ትምህርት ቤቶች የተመሠረቱት እንደ አውሮፓውያን አቆጣጠር በ1958 ዓ.ም ቢሆንም የቀድሞ የሐፌዝ አልሐሳድ የባዓዝ ፓርቲ አገዛዝ በ1970

ተናግረዋል። አባ ሜስሮብ የያዕቆብ ያቁምስና ካህን ከሆኑት ከአባ ሉኢዥ ቢሻራት ጋር በመሆን የመልሶ ግንባታ ስራውን በበላይነት ሲመሩ እንደነበር ጠቁመው፣ ወታደሮቹ ከአካባቢው መውጣታቸውን ተከትሎ ትምህርት ቤቱ ለአስር ዓመታት ያክል እንደ መጠለያ ያገለግል እንደነበር የገለጹ ሲሆን መንደራቸውን ለማገልገል ወደ ሀገራቸው ከተመለሱ በኋላ በአካባቢው ነዋሪዎች ዘንድ የተስፋ ጭላንጭል ለመፍጠር መወሰናቸውን የጠቆሙት ካህኑ በዚህም ጊዜ እነዚህን ሕንፃዎች ለምን መልሰን አንገነባም የሚል ሐሳብ እንደመጣባቸው አስታውሰው ሁል ጊዜ መልካም ነገርን ሲመኙ እንደነበርና ልጆቹ በመጨረሻ እንደሚመለሱ ተስፋ ያደርጉ እንደነበርም አስረድተዋል። የአሳድ መንግስት ከወደቀ ከአስር ዓመታት በኋላ የቀሩት ስደተኞች በመጨረሻም ለቀው መውጣታቸውን ተከትሎ በትምህርት ተቋማቱ ላይ በከፍተኛ ደረጃ ሙሉ በሙሉ በሚባል ሁኔታ የእድሳት ሥራ መደረጉን የገለጹት አባ ሜስሮብ እድሳቱ በቤተ ክርስቲያን ማኅበራት፣ ፕሮቴራ ሳንታ በተሰኘ መንግሥታዊ ያልሆነ ድርጅት እንዲሁም በካህናትና መነኮሳት እገዛ 80% የሚሆነውን የትምህርት ቤቶቹን ክፍሎች ወደ ነበረበት መመለስ እንደቻሉም ጠቁመዋል። በአሁኑ ወቅት ሙሉ የትምህርት ዑደት ከ3 እስከ 10 ዓመት ዕድሜ ክልል ውስጥ የሚገኙ ሕፃናት ልጆችን የሚያስተናግዱ በያዕቆብያ በሚገኙት ሕንፃዎች ውስጥ እንዲሁም 10 እስከ 17 ዓመት ዕድሜ ያላቸው ተማሪዎች የሚስተናገዱበት የክናይ ሕንፃዎች ውስጥ እየተካሄዱ እንደሚገኝ ያስረዱት ካህኑ ፕሮጀክቱ ለአካባቢው ቤተሰቦችና ወጣቶች ወሳኝ የሥራ ዕድሎችን መፍጠሩን ጭምር ገልጸው በዚህም የኤሌክትሪክ ሠራተኞችን፣ አናጢዎችን፣ የኪነ ጥበብ ባለሙያዎችንና አጠቃላይ ሰራተኞችን ጨምሮ ወደ 100 የሚጠጉ ግለሰቦች በተለያዩ ሙያዎች ተቀጥሮ እየሰሩ እንደሚገኝም ገልጸዋል። 100 ሰዎች የሥራ ዕድል አገኙ ማለት 100 ቤተሰቦች ቋሚ ገቢ ያገኛሉ ማለት እንደሆነም ያስረዱት ካህኑ ይህ በዚህ አስቸጋሪ የአገር ግንባታ ወቅት ወሳኝ ምዕራፍ እንደሆነ ጠቁመው ከጦርነቱ በኋላ ወጣት ተመራቂ መምህራን ወደ ሶሪያ መመለሳቸውን ያስታወሱ ሲሆን በአሁኑ ወቅት እንግሊዝኛ፣ ሂሳብ፣ ኬሚስትሪና ባዮሎጂ የመሳሰሉ ትምህርቶችን የሚያስተምሩ ከ25 በላይ መምህራን መኖራቸውንና ሁሉም ክርስቲያኖችና የአካባቢው ተወላጆች መሆናቸውን አስረድተዋል። በአሁኑ ወቅት ትምህርት ቤቱ 80 ያክል ተማሪዎች እንዳሉት የጠቆሙት አባ ሜስሮብ ነገር ግን በሚቀጥለው ዓመት የመልሶ ግንባታው ሥራው ሙሉ በሙሉ ከተጠናቀቀ በኋላ በአካባቢው ከሚገኙ የሙስሊም ቤተሰቦች የሚመጡትን ጨምሮ ወደ 300 የሚጠጉ ተማሪዎችን እንደሚቀበልና ይህም ተቋሙ በቅድስት ሀገር ውስጥ ለሚከናወነው የፍራንቺስካውያን ተልእኮ መገለጫ በሆነው የውይይት መድረክነት ሚናው ይበልጥ ውጤታማ በሆነ መንገድ እንዲንቀሳቀስ ያስችለዋል ተብሏል። በመልካም ሥራዎችና በደግ ቃላት ወንጌልን ማዳረስ የፍራንቺስካውያን ተልእኮ ዋና ማዕከል ነው ያሉት ካህኑ በሶሪያ የሚገኙ ትምህርት ቤቶቻቸው ሁል ጊዜም ለሁሉም ሰው ክፍት መሆናቸውን በአጽንኦት ገልጸዋል። ወደ ሶሪያ ከተመለሱ በኋላ የአካባቢው መስጊድ ኢማም ጋር የተገናኙበትን አጋጣሚ በማስታወስ ኢማሙ ትምህርት ቤቶቹ ከመዘጋታቸው በፊት ቴራሳንታ ትምህርት ቤት ውስጥ መማራቸውን እንደነገሯቸውና አንድ የፍራንቺስካውያን ካህን የእንግሊዝኛ መምህራቸው እንደነበሩ መግለጻቸውን አስታውሰው በአሁኑ ወቅት በርካታ ሙስሊሞች በገዳማውያን መነኮሳት እንክብካቤ ስር የተለያዩ ትምህርቶችን ከተከታተሉ በኋላ በተቋማቱ ውስጥ ለማስተማር እንደተመለሱም ጠቁመዋል። የፍራንቺስካውያን ትምህርት ቤቶች ከሙስሊም ቤተሰቦች ጋር የሚደረገውን ይህንን ውይይት እንደሚያበረታቱና ተማሪዎቻቸው ሌሎች ሰዎችን የመንከባከብ ርኅራኄ እንዲኖራቸው፣ ሰብአዊነትን እንዲያከብሩና ቸርነትንና ለጎረቤት ፍቅር እንዲኖራቸው ዘወትር እንደሚያስተምርም ጠቁመዋል። የአዲሶቹ ተቋማት መከፈት እጅግ ብዙ ደስታን፣ ተስፋንና ጥንካሬን አምጥቷል ያሉት ካህኑ ሞተን ነበር ማለት በሚቻልና ተስፋ በቆረጥንበት ክልል ውስጥ እንደገና መጀመርና ዳግም መወለድ በእርግጥም ተአምር ነው ብለዋል። በማስጀመሪያው መርሃ ግብር ላይ ንግግር ያደረጉት የክናይ ቁምስና ካህን በበኩላቸው ከሃይማኖት መሪዎች፣ አምባሳደሮች፣ የመንግሥት ባለሥልጣናት፣ ክርስቲያኖችና ሙስሊሞች ጋር ስንሆን እንደ አንድ የጥበብ ሥራ ውበት ነበረን ያሉ ሲሆን በምስሉ ውስጥ ያለ እያንዳንዱ ትንሽ ድንጋይ በትክክለኛው ቦታውና ቀለሙ አስፈላጊ እንደሆነና አንዱ ቢጎድል ሌላው ቦታውን ሊተካ እንደማይችል ገልጸው ሁላችንም በአንድነት ስንሰባሰብ እንደነዚያ ውብ ድንጋዮች እናምራለን ብለዋል። ትምህርት ሀገርን መልሶ ለመገንባት ዋናው መሠረት ነው በማለት ለቫቲካን የዜና አገልግሎት የተናገሩት የአሌፖ የላቲን ሥርዓት ተከታይ ሐዋርያዊ አስተዳደር የሆኑት ብፁዕ አቡነ ሃናን ጃሉፍ ትምህርት ከሌለ ሰዎች ወደፊት ተስፋ ሊኖራቸው እንደማይችል ጠቁመው በጦርነቱ ዓመታት ወጣቶች የተማሩት የጦርነትን ጥበብ ብቻ እንደሆነ አሁን ላይ የሰላምና የአብሮነትን ጥበብ እንዲማሩ ማረጋገጥ እንደሚገባም አሳስበዋል። በማስጀመሪያው መርሃ ግብር ላይ የተገኙት የቅድስት አገር ጠባቂ ካህን የሆኑት አባ ፍራንቼስኮስ ኤልፖ በበኩላቸው የዝግጅቱን አስፈላጊነት አጽንኦት ሰጥተው በመግለጽ ትምህርት ቤትን መልሶ መገንባት ማለት ሕንፃን ብቻ መልሶ ማቆም ማለት እንዳልሆነ ጠቁመው ከዚህም ይልቅ ልጆች የሚያድጉበት የሚማሩበትና ሕልማቸውን እውን የሚያደርጉበት ቦታ መልሶ ማቋቋም ማለት እንደሆነ የገለጹ ሲሆን በዚህ አካባቢ የፍራንቺስካውያን ማኅበር መገኘት
እጅግ

0: ውብ ገጽታ እንዳለው ብሎም ወደ ህዝቡ መቅረብ ችግሮቻቸውን መጋራትና ተስፋን በጋራ መልሶ መገንባት እንደሆነ ማስረድተዋል። በአሁኑ ወቅት በክናይ በያኮቢያና በአካባቢ በሚገኙ መንደሮች ውስጥ ወደ 200 የሚጠጉ ቤተሰቦች እንደሚኖሩ የተገለጸ ሲሆን ይህም በጦርነቱ ወቅት እዚያ ከነበሩ ሰዎች ቁጥር በእጥፍ እንደሚበልጥ ጠቁመው ለዚህም እግዚአብሔርን ያመሰገኑ ሲሆን ደክሞንና ተስፋ ቆርጠን የነበረ ቢሆንም አሁን ግን ሁኔታዎች የተሻሉ ናቸው በማለትም አክለዋል። አባ ሜስሮ በመጨረሻም እንደ ፍራንቺስካውያን መነኮሳት ሁሉም ሰው እንዲረጋጋና በአካባቢው መልሶ እንዲሰፍር ለማድረግ ከሁሉም የበጎ አድራጎት ድርጅቶች ጋር አብረው እየሰሩ እንደሆነ ገልጸው ሰዎች በእምነትና በተስፋ መኖራቸውንና መታገላቸውን ቀጥለዋል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ክርስቲያኖች በሙሉ ለቆሰሉትና ብቸኝነት ለሚሰማቸው ሰዎች የጉዞ አጋሮቻቸው ናቸው በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናስደምጣችኋለን። የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ዳይሬክተር አንድሪያ ቶርኔሊ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው ወቅት ባደረጓቸው ንግግሮች ላይ በማስተንተን ባዘጋጀው ርዕሰ አንቀጽ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እያንዳንዱ ክርስቲያን ማህበረሰብ ርኅራዬ መንፈስ በቅርበት እንዲኖርና ከዘመኑ ሁኔታ ራሱን ፈጽሞ ማራቅ እንደሌለበት ማሳስባቸውን ገልጿል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማሳሰቢያ መሠረት በማድረግ የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ዳይሬክተር አንድሪያ ቶርኔሊ ክርስቲያኖች በሙሉ ለቆሰሉትና ብቸኝነት ለሚሰማቸው ሰዎች የጉዞ አጋሮቻቸው ናቸው በሚል ርዕስ ያዘጋጀውን ርዕሰ አንቀጽ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለፈረንሳይና በመላው አውሮፓ ለምትገኝ ቤተ ክርስቲያን በጻፉት መልእክት ውስጥ የተለመደ አባባል አለ። ይህ የቅዱስነታቸው መልእክት በችግር ምክንያት የቆሰሉ ሰዎች የሕይወት ትርጉም ለማግኘት በሚፈልግ ዓለማዊ ማኅበረሰብ ውስጥ ለሚኖሩ ክርስቲያኖች ተገቢ አመለካከት መኖሩን ያሳያል። የሐዋርያው ቅዱስ ጴጥሮስ ተተኪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኖተርዳም ካቴድራል ውስጥ በተዘጋጀው የማታ ጸሎት ሥነ ሥርዓት ላይ ባሰሙት ቃለ ምዕዳን ቤተ ክርስቲያን ሥጋን ለለበሰው እግዚአብሔር ዘወትር ታማኝ እንድትሆን መጠራቷን አስታውሰዋል። ይህ ባሕርያዋ የክርስቲያን ማኅበረሰብ ከየትኛውም ዐይነት የቅራኔ ዘመን ራሷን ለመከላከልና ለማፈግፈግ የሚያስችል ምሽግ እንዳይሆን መከላከል አለበት። በተለይ ዛሬ አንዳንዶች በሕይወት ለመትረፍ ብቸኛው መንገድ ከዓለም የተለዩ ጠንካራ አማኞችን ያቀፉ ትናንሽ ማኅበረሰቦችን ማቋቋም ነው ብለው የሚከራከሩት ተደጋጋሚ ፈተና ነው። በምትኩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደተናገሩት የክርስቲያን ማኅበረሰብ እንደ ጥንታዊት ቤተ ክርስቲያን ወደ ሁሉም ሰው ዘንድ በመቅረብ የመልካም አቀባበል፣ የአብሮነት፣ የስብከተ ወንጌልና የትርጉም ቦታ ሆኗል። ኢየሱስ ክርስቶስ ቀድሞውኑ ርቀው የሚገኙ ሰዎች በር እያንኳኳ በመሆኑ እርሱን ተቀብለነው ልናውቀው ይገባል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቃለ ምዕዳናቸው ውስጥ የቀድሞውን ርዕሰ ሊቃነ ጳጳሳት ፍራንቺስኮስን የወንጌል ደስታ የተሰኘ ሐዋርያዊ ምክር መጥቀሳቸው በአጋጣሚ አይደለም። ሐዋርያዊ ምክራቸው የወንጌል አኗኗር ዘይቤን በማንጸባረቅ ውስጣዊ ነጻነትንና ሕይወትን የሚያበረታታ የእግዚአብሔር ጸጋ በመሆኑ የሀብት እጥረት ተልእኮውን ሊያደናቅፍ አይችልም። ይህ መልእክታቸው ለወንጌል ምስክርነት ከፍተኛ መዋቅርና ሀብት ወይም ሰዎች ሃይማኖታቸውን እንዲቀይሩ የሚያደርግ አዲስ ስልት እንደሚያስፈልግ ግልጽ ያደርጋል። በዘመናችን ውስጥ ወንጌልን መመስከር ምን ማለት እንደሆነ የበለጠ ጉልህ ግንዛቤዎች የተገኙት ከክልላዊ የሲኖዶስ ጉባኤ አባላትና ከአዳዲስ ምዕመናን ጋር በተደረገ ስብሰባ ወቅት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሕይወት ጉዟቸው ውስብስብና ጠመዝማዛ በሆነ መንገድ ላይ የሚጓዙ ሰዎችን በደስታ መቀበልና አብሯቸው መራመድ አስፈላጊ መሆኑን አስረድተዋል። እርስ በርስ መቀራረብ፣ ርኅራሄና እርጋታን የተላበሰ አካሄድ ሙሉ ትርጉሙን የሚያገኘው በዚህ ወቅት እንደሆነና ይህም የምናገኛቸው ሰዎች የሕይወት አካሄድን በማክበር በጥንቃቄና በወንድማማችነት መንፈስ አብሮ በመጓዝ ደረጃ በደረጃ የሚከናወን መሆኑን ገልጸዋል። ይህ ማለት አብሮ የመጓዝና እርስ በርስ የመበልጸግ አካሄድን በመከተል ማለት ነው። እንዲሁም እውነትን በሚፈልጉ ሰዎች ጉዞ ውስጥ አብሮ መጓዝ እንደሚቻልና በጨለማ ሳይዋጡ እንዴት አብሮ መጓዝ እንደሚቻል ማወቅ ሲሆን፣ ይህም ትዕግስትንና በእርጋታ የመጠበቅ ችሎታን ይጠይቃል። ልክ ቅድስት ሞኒካ ከልጁ አጎስጢኖስ ጋር እንዳደረገችው ሁሉ የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በ1981 ዓመተ ምሕረት እንደገለጹት ማለትም ስህተት የመሥራት ነጻነትን ጨምሮ ለሕይወት ቦታ ማዘጋጀት አስፈላጊ ነው። ቅድስት ሞኒካ በመከራ ወቅት ሆና መጠበቅ እንዳለባት ታውቅ ነበር። ልጇን ሳታስገድደው የራሱን መንገድ እንዲከተል መፍቀድን ተማረች። የእርሱ መንገድ እርሷ ካሰበችለት መንገድ ፈጽሞ የተለየ መሆኑን መቀበልን ተማረች። ሆኖም እርሱን መውደድን፣ ከጎኑ መቆምንና አለመተውን፣ በተመሳሳይም እርሱነቱን እንዲገልጽ ነጻነት መስጠትን ተማረች። በመጠበቅ ሂደት ውስጥ በነበራት እድል እርሱነቱን እንዲገልጽ ነጻነት በመስጠት እምነትን በእርሱ ላይ ሳትጭን፣ ነገር ግን እንደ ሰውና እንደ እናት ከጎኑ በመገኘት በእርግጥም እምነትን ለእርሱ ያስተላለፈችው በዚህ መንገድ ነበር ብለዋል። ይህ ከሌሎች ጋር አብሮ የመጓዝ ችሎታ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፔላስ ዴላ ኮንኮርድ ባቀረቡት መሥዋዕተ ቅዳሴ ላይ ያሰሙትን ቃለ ምዕዳን ያስታውሰናል። ቅዱስነታቸው በቃለ ምዕዳናቸው በኢየሱስ ክርስቶስ ያላችሁን እምነት ለራሳችሁ ብቻ አታቆዩት፣ ይልቁንም የምታገኟቸውን ሰዎች ጥማት ለማርካትና እርካታን ለመስጠት እንዲፈስ አድርጉት። ተስፋ መቁረጥና መንፈሳዊ ድርቀት ባለባቸው ቦታዎች ሁሉ ተስፋን ማምጣት የእናንተ ድርሻ ነው ብለዋል። የሮም ሀገር ስብከት ጳጳስ የሆኑት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከ800,000 በላይ ሰዎች በተገኙበት ሥነ ሥርዓት ላይ ባሰሙት ቃለ ምዕዳን ቤተ ክርስቲያን ራሷ መለወጥ እንደሚያስፈልጋት በማስታወስ ከድል አድራጊነት ስሜት ወይም ራስን ትክክል ለማስመሰል ከሚፈለግ ፍጹም በተለየ መንፈስ ተናግረዋል። በታማኝነት ጉድለትና በውስጧ ባሉ አሳማሚ ውድቀቶች ምክንያት የተፈጠሩትን ጥልቅ ቁስሎች ለመፈወስ ክርስቲያኖች የራሳቸውን ስህተት በመቀበል በትሕትና በእግዚአብሔር ፊት መቆም አለባቸው። ምክንያቱም ራሳችንን እንደ ኃጢአተኞች አድርገን የመቀበል ትሕትና ጸጋና የወንጌል ብርሃን ለሁሉም ክፍት የሆነ መንገድ ሆኖ የሚበራበት ቦታ ነውና። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 18 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።